0: በግራ በሌላ ብቻ ከልፍ ያለ ልላድ ሙሉ ሁሉ ለራሱን ላይ ሰለላ ይወጣል።
1: ከልኩል ጎላ ወፍድ ነው ቢስሚላህ ወጥራሃ ቢላህ ቢልዓለሚን ስንተከው ዲማና ነው።